0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን የተከበራችሁ የዝግጅታችን ተከታታዮች፣ ይህ የመስከረም 9 ቀን 2019 ዓ.ም ምረት ስርጭታችን ነው። ጀርመን ከሚገኘው ዶች ቬለ ሰላምታችን ይድረሳችሁ። ከስርጭት ስቱዲዮ የዓለም ዜና የሚያሰማችሁ ታምራት ዲንሳና ስርጭቱን በመምራት እኔ ልደት አበበ እንገኛለን። የአማራ ብሔራዊ ንቅናቄ በአጭሩ አብን በማዕከላዊ ኢትዮጵያ ክልል ጉራጌ ዞንና በአጎራባች የኦሮሚያ ክልል አካባቢዎች በአማራ ማህበረሰብ ላይ ስልታዊ ያለው ጥቃት መፈጸሙን ትናንት አስታውቋል። በሌላ በኩል እንዲሁ ትናንት በጋምቤላ ክልል በህዝብ ማመላለሻ ተሽከርካሪ ላይ በታጣቂዎች በተፈጸመ ጥቃት በርካታ ሰላማዊ ሰዎች መገደላቸው ተሰምቷል። በእነዚህ ሁለት ርዕሰ ጉዳዮች ላይ ያተኮሩ ዘገባዎችን ለዛሬ ከዓለም ዜና በኋላ ይዘናል። ሳምንታዊቹ ዝግጅቶች የአድማጮች ማደርና ትኩረት በአፍሪካም ተከታትለው ይቀርባሉ። ትኩረት በአፍሪካ የተባበሩት መንግስታት ድርጅት ለሱዳን ተፋላሚ ኃይሎች የጦር መሳሪያ ለሚያቀርቡ ሀገራት የሰጠው ማሳሰቢያና የየመን ሁቲ አማጽያን በግብጽ ላይ ያሳደሩት ጫና ላይ ያተኩራል። ለሁሉም ቆይታችሁ ከኛ ጋር ይሁን። አድማጮች ስርጭታችንን በሳተላይት በኢትዮ ሳት በNSS 12 በ10985 ሜጋሄርስ ሆሪዞንታል DW 08 ላይ ማድመጥ ትችላላችሁ። ትራንስፖንደሩ MEH 01 ወይም EAH 01 ነው። በኢንተርኔት DW አማሪክ በተባለው መተግበሪያ ወይም በDW አማሪክ የፌስቡክ ገጽ እንዲሁም ቴሌግራም እና ዩቲዩብ ላይ በቀጥታ መከታተል ትችላላችሁ። አሁን ለዓለም ዜና መስመሩን ለታምራት ዲንሳ ለቀቃለሁ።
0: የዲደብሊው ዜና
2: አመሰግናለሁ ልደት። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በደቡባዊ ትግራይ ማይጨው ከተማ የድሮን ጥቃት መፈጸሙን የክልሉን የመገናኛ ብዙሃን ጠቅሶ የትግራይ ቴሌቪዥን ዘገበ። ዛሬ ረፋድ 5 ሰዓት ተኩል ላይ ተፈጽሟል በተባለው ጥቃት በሰላማዊ ሰዎች ላይ የመቁሰል አደጋ መድረሱንና የንብረት ውድመት ማስከተሉ ተገልጿል። በጋምቤላ ክልል ታጣቂዎች በህዝብ ማጓጓዣ ተሽከርካሪ ላይ ባደረሱት ጥቃት በትንሹ 10 ሰዎች ተገደሉ፣ ሌሎች በርካቶች ቆሰሉ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞንና በአጎራባች ኦሮሚያ ክልል አካባቢዎች በአማራ ተወላጆች ላይ እየተፈጸመ ያለው ጥቃት በአካባቢው አስተዳደር ጭምር የተደገፈ ነው ሲል የአማራ ብሔራዊ ንቅናቄ አብን ከሰሰ። ሳውዲ አረቢያ መዲና ሪያድ ውስጥ የፍንዳታ ድምጽ መሰማቱ ተዘገበ። በመዲናዋ የፍንዳታ ድምጽ የተሰማው ከሌሊት ጀምሮ በሪያድና በተለያዩ ሀገሪቱ ክፍሎች የአየር ጥቃት ስጋት መኖሩን የሚያሳውቁ የማስጠንቀቂያ ድምጾች ሲሰሙ ከቆዩ በኋላ ነው። ዴንማርክ አሜሪካ በግሪንላንድ ደሴት ላይ ዘላቂ ቁጥጥር እንዲኖራት የሚያስችል አስገዳጅ የደህንነት ስምምነት መደረጉን በበጎ መቀበሏን አሳወቀች። ሩሲያውያን ትናንት ድምጽ መስጠት በጀመሩት የፓርላማ ምርጫ በኦንላይን የምርጫ ስርዓት ላይ የሳይበር ጥቃት መፈጸሙ ተነገረም። በስፖርት አትሌት ልቅና አምባው ዴንማርክ ኮፐንሃገን እያስተናገደች በሚገኘው የዓለም የጎዳና ላይ የሩጫ የአምስት ኪሎ ሜትር ውድድር ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ አሸነፈች። ዜናውን በዝርዝር። በደቡባዊ ትግራይ ማይጮ ከተማ የድሮን ጥቃት መፈጸሙን የክልሉን የመገናኛ ብዙሃን ጠቅሶ የትግራይ ቴሌቪዥን በፌስቡክ ገጹ ዘገበ። ዛሬ ረፋድ 5 ሰዓት ተኩል ላይ ተፈጽሟል በተባለው ጥቃት በሰላማዊ ሰዎች ላይ የመቁሰል አደጋ መድረሱንና የንብረት ውድመት ማስከተሉ ተገልጿል። ጥቃቱ የመኖሪያ አካባቢዎች ላይ ያነጣጠረ ነበር ያለው ዘገባው በጥቃቱ ጉዳት የደረሰባቸው ተጎጂዎች ወደ ሆስፒታል መወሰዳቸውን አመልክቷል። በትግራይ ክልል ባለፉት ጥቂት ወራት በተለያዩ አካባቢዎች ሲፈጸሙ ለነበሩ የድሮን ጥቃቶች ህወሓት የሚመራው የትግራይ ክልል አስተዳደር የፌዴራሉን መንግስት ይከሳል። የፌዴራል መንግስቱ እስካሁን ተፈጽመዋል ለተባሉ የድሮን ጥቃቶች ማረጋገጫም ሆነ ማስተባበያ አልሰጠም። ለዛሬው ጥቃትም ከመከላከያ ሰራዊትም ሆነ ከመንግስት የተሰጠ ይፋዊ መግለጫ የለም። በጋምቤላ ክልል ታጣቂዎች በህዝብ ማጓጓዣ ተሽከርካሪ ላይ ባደረሱት ጥቃት በትንሹ 10 ሰዎች ተገደሉ፣ ሌሎች በርካቶች ቆሰሉ። ታጣቂዎቹ ጥቃቱን ያደረሱት ትናንት መስከረም 8 ቀን 2019 ዓ.ም መነሻቸውን ከጋምቤላ ከተማ አድርገው ወደ ኢታንግ፣ ላረና ጂካው ወረዳዎች በመጓዝ ላይ የነበሩ የህዝብ ማመላለሻ ተሽከርካሪዎች ላይ መሆኑን የአይን ምስክሮች ለዶ

0: ሸበለ ተናግረዋል። በወታደራዊ አጀብ ይጓዙ እንደነበር የተገለጸው 6 ተሽከርካሪዎች አቦል ወረዳ ሲደርሱ ጥቃቱ መፈጸሙ ተሰምቷል። በደረሰው ጥቃት የሟቾች ቁጥር 16 ሊደርስ እንደሚችል የአይን ምስክሮች ተናግረዋል። የተጎጂዎቹ ቁጥር ደግሞ 60 ያህል ሊሆን እንደሚችልም የተናገሩ አሉ። ለበርካቶች ህይወት እልፈትና መቁሰል ምክንያት ለሆነው የትናንትናው የታጣቂዎች ጥቃት መፈጸሙን የክልሉ ሰላምና ጸጥታ ጽህፈት ቤት አረጋግጧል። በጋምቤላ ክልል የላረ ወረዳ በተደጋጋሚ የታጣቂዎች ጥቃት መጋለጧን የሚናገሩት የአካባቢው ነዋሪዎች የትናንቱ ጥቃት ግን ማንነትን መሰረት ያደረገ ሳይሆን እንዳልቀረ ገልጸዋል። ዝርዝሩ ከዜና ቀጥሎ ይቀርባል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞንና በአጎራባች ኦሮሚያ ክልል አካባቢዎች በአማራ ተወላጆች ላይ እየተፈጸመ ያለው ጥቃት በአካባቢው አስተዳደር ጭምር የተደገፈ ነው ሲል የአማራ ብሔራዊ ንቅናቄ አብን ከሰሰም። አብን ትናንት አርብ መስከረም 8 ቀን 2019 ባወጣው መግለጫ በአካባቢው በአማራ ብሔር ተወላጆች ላይ እየደረሰ ያለ ሁኔታ እጅግ እንዳሳሰበው ገልጿል። በማዕከላዊ ኢትዮጵያ ህዝቦች ክልል ጉራጌ ዞን አበሽጌ ወረዳ ባለፈው መስከረም 4 ቀን 2019 ታጣቂዎች ባደረሱት ጥቃት የ13 ሰዎች ህይወት ማለፉን የአካባቢው ነዋሪዎች ለዶቼ ቬለ ተናግረዋል። ነዋሪዎቹ እንዳሉት ታጣቂዎቹ ዋልጋ በተባለች አነስተኛ የገጠር ከተማ ለቅሶ ለመድረስ ተሰብስበው በነበሩ ሲቪሎች ላይ ተኩስ ከፍተዋል። ይህንኑ ተከትሎ የከተማዋ ነዋሪዎች በገጠማቸው የደህንነት ስጋት ምክንያት ወደ ዞኑ ከተማ ወልቂጤ መፈናቀላቸውን ነዋሪዎቹ መናገራቸው ይታወሳል። አብን የመዋቅራዊ ሴራው፣ የስልታዊ ዘር ማጽዳቱና የሰብአዊ መብት ጥሰቱ ፍጹም እውነታ ብሎ ባወጣው የትናንቱ መግለጫው መዋቅራዊ ያለው በደሎች እንዲቆሙና ፍትህ እንዲረጋገጥ ጠይቋል። በተጨማሪም የኢትዮጵያ የሰብአዊ መብቶች ኮሚሽንን ጨምሮ ዓለም አቀፍ የሰብአዊ መብት ተሟጋቾች በአበሽጌ ወረዳ ወልቂጤና ዋሳኝ አካባቢዎች ገለልተኛ መርማሪ ቡድን በመላክ እየተፈጸመ ነው ያለውን የዘር ማጽዳትና የሰብአዊ መብት ጥሰት እንዲያጣሩ ጠይቋል። ከዓለም ዜና ቀጥሎ ዝርዝሩ ይቀርባል። ሳውዲ አረቢያ መዲና ሪያድ ውስጥ የፍንዳታ ድምፅ መሰማቱ ተዘገበ። በመዲናዋ የፍንዳታ ድምፅ የተሰማው ከሌሊት ጀምሮ በሪያድና በተለያዩ አገሪቱ ክፍሎች የአየር ጥቃት ስጋት መኖሩን የሚያሳውቅ የማስጠንቀቂያ ድምፆች ሲሰሙ ከቆዩ በኋላ ነው። ፍንዳታውን ተከትሎ በሰው ሕይወት ላይ የደረሰ ጉዳት ወይም የንብረት ውድመት ስለመድረሱ የተባለ ነገር የለም። ሳውዲ አረቢያ ምንም እንኳ ሌሊቱን ሙሉ የአደጋ ጊዜ ማስጠንቀቂያ ድምፅ ስታስተጋባ ብታድርም ምክንያቱ ግን በውል ተለይቶ እንዳልተነገረ ነው አሶሺየትድ ፕሬስ የዘገበው። እንደዚያም ሆኖ ግን ሳውዲ አረቢያ ቀደም ሲል ከየመኑ የሁቲ አማጽያን የሚሰነዘሩባትን ሚሳይሎችና ድሮኖች ስታከሽፍ ቆይታለች። አንዳንዱም አልፎ በነዳጅ መሰረተ ልማቶቿ ላይ ብርቱ ውድመት አስከትለዋል። ይህንኑ ተከትሎ የተባበሩት መንግስታት ድርጅት የደህንነት ምክር ቤት ሁቲዎች በሳዑዲ አረቢያ ላይ የሚያካሂዱትን ወታደራዊ ጥቃት አጥብቆ አውግዟል። ድርጊቱ የቀጠናውን ሰላም ከማደፍረሱም በላይ ሀገሪቱ ያለችበትን ሰብአዊ ቀውስ ያባብሳል ሲልም አሳስቧል። ይህ ዶች ቬለ ነው። ዴንማርክ አሜሪካ በግሪንላንድ ደሴት ላይ ዘላቂ ቁጥጥር እንዲኖራት የሚያስችል አስገዳጅ የደህንነት ስምምነት መደረጉን በበጎ መቀበሏን አሳወቀች። ፕሬዚዳንት ዶናልድ ትራምፕ በደሴቲቱ ጉዳይ ላይ የተደረሰው ስምምነት ዘላቂ መሆኑንና አሜሪካ በአካባቢው ያላትን ወታደራዊ እንቅስቃሴ ወዲያውኑ ማሳደግ እንደምትጀምር ገልጸዋል። ስምምነቱን ተከትሎ እንደ ሩሲያና ቻይና ያሉ የአሜሪካ ተፎካካሪዎች ያለ ዋሽንግተን የጽሑፍ ፍቃድ በግሪንላንድ ወታደራዊ ጣቢያ መክፈት፣ ወታደር መላክ ወይም ኢንቨስት ማድረግ አይችሉም ተብሏል። ስምምነቱ በሚቀጥለው ሳምንት በኒውዮርክ በሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን በይፋ ይፈረማል ተብሎ ይጠበቃል። የዴንማርኩ ጠቅላይ ሚኒስትር ማቴ ፍሬድሪክሰን ስምምነቱን የዴንማርክን የግዛት ሉዓላዊነትና የግሪንላንድን ሕዝብ የራስን እድል በራስ የመወሰን መብት ያከበረ ነው ብለዋል። አሜሪካ በሰሜን ግሪንላንድ ካላት የፑትፊክ ወታደራዊ ጣቢያ በተጨማሪም በደቡባዊ የደሴቲቱ ክፍል 3 አዳዲስ ወታደራዊ ጣቢያዎችን ለመክፈት አቅዳለች። ስምምነቱ ከዚህ ቀደም ትራምፕ ግሪንላንድን በኃይል ለመውሰድ መዛታቸውን ተከትሎ በሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት ኔቶ አባላት መካከል ተፈጥሮ የነበረውን ከፍተኛ ውጥረት ያረግበዋል ተብሎ ተገምቷል። ሩሲያውያን ትናንት ድምፅ መስጠት በጀመሩት የፓርላማ ምርጫ በኦንላይን የምርጫ ስርዓት ላይ የሳይበር ጥቃት መፈጸሙ ተነገረ። የአገሪቱ የምርጫ ኮሚሽን እንዳለው ሞስኮ ውስጥ የሚገኘው የኢንተርኔት የምርጫ ስርዓት ሌሊቱን ከፍተኛ ጥቃት ቢሰነዘርበትም ሁኔታው ከቁጥጥር ውጭ አልሆነም። የኮሚሽኑ ኃላፊ ኤላ ፓምፊልቫ የሳይበር ጥቃቶቹ ቢቀጥሉም ሁሉንም በብቃት መመከት መቻላቸውን ተናግረዋል። የሩሲያ የዲጂታል ሚኒስቴር በበኩሉ በሩቅ ምስራቅ የአገሪቱ ክፍል በኮሚኒኬሽን መስመሮች ላይ የተጣቃ ጥቃት ማክሸፉንና መስመሮቹን ሙሉ በሙሉ ወደ ነበሩበት መመለሱን ገልጿል። ፕሬዚዳንት ቭላድሚር ፑቲን ዩክሬን በመርጫው ላይ ጣልቃ ለመግባት እየሞከረች ነው ሲሉ ቢከሱም ለክሳቸው ግን በቂ ማስረጃ እንደሌለ ሮይተርስ ዘግቧል። ክሬምሊን የመርጫው ውጤት ህዝቡ የፑቲንን ፖሊሲዎችና በዩክሬን የሚካሄደውን ጦርነት እንደሚደግፍ ማሳያ አድርጎ ለማቅረብ እየተጠቀመበት ነው የሚል ክስ ይቀርብበታል። አብዛኞቹ ጦርነቱን የሚያወግዙ ተቃዋሚዎች በመርጫው እንዳይሳተፉ ተከልክለዋል። የአውሮፓ ህብረት ተቃዋሚዎችን ለማጥፋት ጨቋኝ እርምጃዎች ተወስዷል ሲል የሩሲያን ምርጫ ኮንኖታል። በመጨረሻም አትሌት ልቅና አምባው ዴንማርክ ኮፐንሃገን እያስተናገደች በሚገኘው የዓለም የጎዳና ላይ ሩጫ የአምስት ኪሎ ሜትር ውድድር ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ አሸነፈች። ርቀቱን ያጠናቀቀችበት ጊዜም 14 ደቂቃ ከ41 ሰከንድ ሆኖ ተመዝግቧል። ልቅና በተመሳሳይ ርቀት ዓለም አቀፍ ውድድር ስታሸንፍ ይህ በሳምንት ውስጥ ለሁለተኛ ጊዜ ነው። በውድድሩ መጨረሻ አራተኛ ኪሎ ሜትር ላይ ከኬንያዋ ካሮሊን ጊቶንጋ ተነጥላ በመሮጥ ወርቁን የራሳው ማድረጓን ዓለም አቀፉ የአትሌቲክስ ማህበር ዘግቧል። በውድድሩ ኬንያዊቷ ካሮሊን ጊቶንጋ 14 ደቂቃ ከ48 ሰከንድ ሁለተኛ ሆና ብሩን የግሏ ስታደርግ አውስትራሊያዊቷ ሮዝ ዳቬዝ 14 ደቂቃ ከ50 ሰከንድ በሆነ ጊዜ የነሐስ ሜዳሊያውን ወስዳለች። በውድድሩ ኢትዮጵያ የቡድን የወርቅ ሜዳሊያ አሸናፊ ሆናለች። ቀደም ሲል ተደርጎ በነበረው በሴቶች የአንድ ማይል የጎዳና ላይ ሩጫ አትሌት ፍሮዌኒ ኃይሉ ሁለተኛ በመውጣት የብር ሜዳሊያ አግኝታለች። በርቀቱ ፈረንሳያዊቷ አጋተ ጉልሞት በአስደናቂ አጨራረስ ወርቁን ከፍሮዌኒ መንጠቅ የቻለችበትን ብቃት አሳይታለች። የገባችበት ሰዓትም 4 ደቂቃ ከ22 ሰከንድ ከ74 ማይክሮ ሰከንድ ሆኗል። ዛሬ በተደረገ በተመሳሳይ የወንዶች 5000 የሩጫ ውድድር ኤርትራውያን አትሌቶች የወርቅና የነሐስ ሜዳሊያ ማሸነፋቸውን ዓለም አቀፉ የአትሌቲክስ ማህበር በድረገጹ አስነብቧል። ይህ ዶች ቨለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንዳፍታ ላስታውሳችሁ። በደቡባዊ ትግራይ ማይጮ ከተማ የድሮን ጥቃት መፈጸሙን የክልሉን የመገናኛ ብዙሃን ጠቅሶ የትግራይ ቴሌቪዥን በፌስቡክ ገጹ ዘገበ። በጋምቤላ ክልል ታጣቂዎች በህዝብ ማጓጓዣ ተሽከርካሪ ላይ ባደረሱት ጥቃት በትንሹ 10 ሰዎች ተገደሉ፣ ሌሎች በርካቶች ቆሰሉ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞንና በአጎራባች የኦሮሚያ ክልል አካባቢዎች በአማራ ተወላጆች ላይ እየተፈጸመ ያለው ጥቃት በአካባቢው አስተዳደር ጭምር የተደገፈ ነው ሲል የአማራ ብሔራዊ ንቅናቄ አብን ከሰሰ። ሳውዲ አረቢያ መዲና ሪያድ ውስጥ የፍንዳታ ድምጽ መስማቱ ተዘገበ። በመዲናዋ የፍንዳታ ድምጽ የተሰማው ከሌሊት ጀምሮ በሪያድና በተለያዩ የሀገሪቱ ክፍሎች የአየር ጥቃት ስጋት መኖሩን የሚያሳውቅ የማስጠንቀቂያ ድምጾች ሲሰሙ ከቆዩ በኋላ ነው። ዴንማርክ አሜሪካ በግሪንላንድ ደሴት ላይ ዘላቂ ቁጥጥር እንዲኖራት የሚያስችል አስገዳጅ የደህንነት ስምምነት መደረጉን በበጎ መቀበሏን አሳወቀች። ሩሲያውያን ትናንት ድምጽ መስጠት በጀመሩት የፓርላማ ምርጫ በኦንላይን የምርጫ ስርዓት ላይ የሳይበር ጥቃት መፈጸሙ ተነገረ። አትሌት ልቅና አምባው ዴንማርክ ኮፐንሃገን እያስተናገደች በሚገኘው የዓለም የጎዳና ላይ የሩጫ ውድድር ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ በ5000 ሜትር አሸነፈች። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዜናው ታምራት ዲንሳን አመሰግናለሁ። አድማጮች በለቱ የዓለም ዜና የሰማችኋቸው ሁለት ርዕሰ ጉዳዮች ላይ ቀጥለን ተጨማሪ ትንታኔ ይኖረናል። የአማራ ብሔራዊ ንቅናቄ በአጭሩ አብን በማዕከላዊ ኢትዮጵያ ክልል አበሽጌ ወረዳና ወልቂጤ ከተማ እንዲሁም በአዋሳኝ የኦሮሚያ ክልል ደቡብ ምዕራብ ሸዋና ምዕራብ ሸዋ ወረዳዎች በአማራ ማህበረሰብ ላይ ስልታዊ ያለው ጥቃት መፈጸሙን አስታወቀ። አብን ትናንት አርብ አመሻሹ ላይ ባወጣው መግለጫ በአካባቢዎች ውስጥ በአማራ ተወላጆች ላይ የሚፈጸመው ጥቃት በአስተዳደርና የጸጥታ አካላት ጭምር የተደገፈ ነው ሲልም ከሷል። አብን በህገ ወጥ መንገድ ለታሰሩና ንብረታቸውን ላጡ ወገኖች ፍትህ እስኪረጋገጥ በህጋዊና ፖለቲካዊ መንገድ እንደሚታገልም አስታውቋል። ፓርቲው ባወጣው ክስ ላይ ከክልሎቹ አስተዳደርም ሆነ ከፌዴራል መንግስቱ እስካሁን የተሰጠ ምላሽ የለም። የአዲስ አበባው ዘጋቢያችን ስዩም ጌቱ የመግለጫውን ይዘት እንደሚከተለው ሰብሰብ አድርጎ ልኮልናል።
2: የአማራ ብሔራዊ ንቅናቄ አብን ትናንት መስከረም 8 ቀን 2019 ዓ.ም በወቅታዊ ጉዳዮች ዙሪያ ብሎ አመሻሹን ባወጣው መግለጫ በአማራ ህዝብ ላይ መዋቅራዊ የዘር ማጽዳት፣ የህዝብ ቁጥር ስብጥር የመቀየር፣ የጅምላ አፈና ማዋከብ፣ የተደራጀ የሐሰት ስም ማጥፋትና የህልውና ስጋት ላይ የመጣል የተቀናጀ የፕሮፓጋንዳ ዘመቻና ቅስቀሳ ይፈጸማልም ብሏል። አብን በአማራ ህዝብ ላይ ለአመታት ሲፈጸም የቆየ ነው ያለው ማንነት ተኮር ጥቃት ሲከታተል መቆየቱንም ገልጸው ህዝቡን በብሔር ተኮር ጥቃት በሀገሩ ተሳዳጅ ለማድረግ ማዋከብና ረፍት መንሳት ስልታዊ ያለው ማፈናቀልና መዋቅራዊ ግፍ አደገኛ ምዕራፍ ላይ ደርሷል ሲል በመግለጫው ጠቅሷልም። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳና ወልቂጤ ከተማ እንዲሁም በአዋሳኝ የኦሮሚያ ክልል የምዕራብ ሸዋ፣ ደቡብ ምዕራብ ሸዋና ጅማ ዞኖች በታጠቁ ኃይሎችና በአካባቢው የአስተዳደር መዋቅር ጭምር በቅንጅት የተከፈተው መጠነ ሰፊ ጥቃት ተራ የጸጥታ መደፍረስ ወይም ጊዜያዊ የወሰን ግጭት ሳይሆን በአካባቢው ለዘመናት በሰላም የሚኖረውን የአማራ ማህበረሰብ ከቀዬው በማፈናቀል የመሬት ይዞታንና ሀብት ንብረቱን በስልታዊ መንገድ በመንጠቅ የህዝብ ስብጥርን የመቀየር ስትራቴጂካዊ አካል መሆኑን በማስረጃ ማረጋገጡን በመግለጫው አንስቷል። በአበሽጌና አካባቢ የተከፈተውን ጥቃት ላለፉት 10 ዓመታት በታጠቁ የጎበዝ አለቃ ቡድኖች በመንግስት መዋቅር እገዛ ጭምር ቀጣይነት ባለው መልኩ ሲፈጸም የቆየ የጅምላ ማንነት ተኮር ጥቃት ነው ያለው አብን፣ ችግሩ እዚህ ከመድረሱ የሚመለከታቸው የክልሉ ከፍተኛ አመራሮችን በማናገር ሰላማዊ መፍትሄ እንዲመጣ መጣሩንም አመልክቷል። ሆኖም ከቅርብ ጊዜ ጀምሮ ህዝቡን ወደ ህልውና ስጋት ውስጥ ለመጣል መጠነ ሰፊ የፕሮፓጋንዳ ዘመቻ እንደሚደረግ ያመለከተው ፓርቲው ለዚህም ጽንፈኛ የኦሮሞ ኃይሎችና ሚዲያዎች ያለውን በስም ያልጠቀሰውን ቡድን ወቅሷል። በማዕከላዊ ኢትዮጵያ አበሽጌ ወረዳና ወልቂጤ ከተማ እንዲሁም በኦሮሚያ ክልል የደቡብ ምዕራብ ሸዋና ምዕራብ ሸዋ ዞኖች በስልካምባና ኑኖ ማዞሪያ በአማራ ተወላጆች ላይ የሚፈጸመው ግፍ በአካባቢዎቹ አስተዳደራዊና መዋቅራዊ የጸጥታ አካላት ድጋፍ ጭምር በቅንጅት የሚፈጸም ነው ብሏል። አብን በመግለጫው ነዋሪዎች ከቀይ እንዲፈናቀሉ ከተደረገ በኋላ የተፈናቀሉ አባወራዎች የመሬት ይዞታቸው በየደረጃው ላሉ አመራሮችና አጋር ባለሀብቶች ተከፋፍለው እየተሰጠ ነው ሲልም ወቅሰዋል። በአመያ ወረዳ ከ54 በላይ ንጹሐን በግፍ ተገድለዋል ያለው አብን በአበሽጌና ወልቂጤ ከተማ ደግሞ ከ1000 በላይ ሰላማዊ ዜጎች በማንነታቸው ተለይቶ በወልቂጤና በዋልጋ ከተሞች ታስረው ለአካላዊና ስነልቦናዊ ስቃይ ተዳርገዋል ነው ያለው። በንጹሐን ህዝብ ላይ የሚፈጸመውን አካላዊና መዋቅራዊ ጥቃት የበለጠ አደገኛ የሚያደርገው ድርጊቱን በፍረጃ ፕሮፓጋንዳ ዘመቻ ለመሸፈን የሚደረግ ጥረት ነው ያለው አብን በመንግስት ጥሪ መሰረት ሰላምና ልማትን ሲያስከብሩ የነበሩ አርሶ አደሮች ፋኖን ታደራጃላችሁ በሚል የሐሰት ስም ሽፋን በሰላማዊው አማራ ማህበረሰብ ላይ የተቀናጀ ማዋከብና የማጥቃት ዘመቻ ተከፍቷልም ሲል ወቅሷልም። በዚህ ጥቃት ውስጥ ከአማራ ህዝብ ባሻገር የጉራጌና የኦሮሞ ተወላጅ የሆኑ በርካታ ንጹሐን ዜጎች ሰለባ የሆኑ መሆኑን እንደሚገነዘብ በመግለጫው ያስገነዘበው አብን በማንም ማህበረሰብ ላይ የሚፈጸምን ጥቃት በጽኑ እንደሚያወግዝም ነው ያመለከተው። ዶይቼ ቬለ በመግለጫው ላይ ከአብን ባለስልጣናት ተጨማሪ መረጃዎችን ለማግኘት ያደረገው ጥረት ለጊዜው ባይሳካም ፓርቲው ዜጎችን ከጥቃት የመጠበቅ ዋነኛ ኃላፊነት ያለበት የመንግስት መዋቅር ራሱ የዜጎችን ህጋዊ መሳሪያ በመክፈፍ ለሽብርተኛ ታጣቂዎች ጥቃት ሲያጋልጥ የፌዴራል መንግስቱ ይህንን ሁኔታ እያወቀ እርምጃ አለመውሰዱ ለድርጊቱ ይሁንታ እንደመስጠት ይቆጠራል በማለት በመግለጫው ወቅሷልም። የአማራ ብሔራዊ ንቅናቄ አብን መዋቅራዊ በደሎችን ማቆምና ፍትህን ማረጋገጥ፣ ተጠያቂነትና ገለልተኛ ጥበቃ ማድረግ፣ ህዝባዊ አንድነትን ማጠናከር፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ጨምረው ዓለም አቀፍ የነጻ ምርማሪዎች አጣሪ ቡድኖች ጥሰቱን እንዲያጣሩ ሲል ጠይቋልም። ፓርቲው በመግለጫው ባቀረበው ክስ ላይ ከክልሎቹ አስተዳደርም ሆነ ከፌዴራል መንግስቱ እስካሁን የተሰጠ ምላሽ አልተሰማም። ዶይቼ ቬለ ከባለስልጣናቱ አስተያየት ለመጠየቅ ያደረገው የስልክ ጥሪ ጥረትም እስካሁን ምላሽ አላገኘም። ባሳለፍነው ሰኞ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ራሳቸውን ፋኖ ብለው የሚጠሩ ታጣቂዎች አደረሱት በተባለው ጥቃት ከ10 በላይ ዜጎች መገደላቸው መዘገቡ ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ከጋምቤላ ክልል ወደ አቦልና ኢታንግ የተባሉ ወረዳዎች ትናንት ሲጓዙ በነበሩ የህዝብ ማመላለሻ ተሽከርካሪዎች ላይ የታጠቁ ኃይሎች አደረሱት በተባለ ጥቃት ከ10 በላይ ሰላማዊ ሰዎች መገደላቸውን የአካባቢው ነዋሪዎች ለዶይቼ ቬለ ዛሬ ተናግረዋል። ተሽከርካሪዎቹም በቁጥር 6 የሚደርሱ ሲሆን መዳረሻቸውን ኢታንግ፣ ላረና ጂካዎ የተባሉ ወረዳዎች በማድረግ ሲጓዙ የነበሩ ናቸው ተብሏል። በጥቃቱ በርካታ ሰዎች መቁሰላቸው ተገልጿል። የሟቾቹን ቁጥር 16 መድረሱን የተናገሩት ሌላ ነዋሪም የቆሰሉ ሰዎች ደግሞ ከ60 በላይ እንደሆኑ ጠቁመዋል። የክልሉ ሰላምና ጸጥታ ቢሮ ጉዳት መድረሱን ገልጸው በጉዳዩ ላይ ዝርዝር ማብራሪያ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ነጋሳ ደሳለኝ የአይን እማኞችን አነጋግሮ ዝርዝር ዘገባ ልኮልናል።
3: ከጋምቤላ ክልል ዋና ከተማ በቅርብ ርቀት ላይ በሚገኘው አቦል ተባለ ወረዳ ውስጥ ተደጋጋሚ የታጣቂዎች ጥቃት በተሽከርካሪ ላይ የደረሰ የሚገኝ ሲሆን ትናንት በደረሰው ጥቃትም በሰው ህይወት ላይ ከፍተኛ ጉዳት መድረሱን ያነጋገርናቸው የአካባቢ ነዋሪዎች ገልጸዋል። በጥቃቱም ከአስር በላይ ሰዎች ህይወት ማለፉን የተናገሩት ስማቸው እንዲጠቀስ ያልፈለጉ አንድ የአካባቢ ነዋሪ ስድስት ተሽከርካሪዎች በእጀባ ወደ ኢታንግሊ ወረዳ በመጓዝ ላይ እያሉ በአቦል ወረዳ ውስጥ ጥቃት እንደደረሰበት አመልክተዋል። ታጣቂዎች አቦል በተባለ ቦታ ረፋድ ላይ ደፈጣ በመያዝ ጉዳት ማድረሳቸውን ነዋሪው አብራርተዋል። በክልሉ በተሽከርካሪ ላይ ከዚህ ቀደም የተከሰቱ ጥቃቶችም በዚሁ አካባቢ እንደተፈጸሙ ነዋሪው ገልጸው ጉዳዩ ልባት ባለማግኘቱ ሰላማዊ ሰዎች በተለያዩ ወቅቶች የጥቃቱ ሰለባ እየሆኑ እንደሚገኙ ገልጸዋል።
4: ባሶቹ ስድስት ባሶች ናቸው እና አንድ የምክትል አስተዳዳሪ መኪናም ነበር የጅኮ ወረዳ። እነዚያ መኪኖች ላይ ነው ጥቃት የደረሰባቸው። እዚህ ጥቃቱ በጣም ኃይለኛ ነው። ያው ፒኬም ነው መኪኖች ላይ አርክፎ ብዙ የሰው ህይወት እየቀጠፈ 16 ታቸው ያለፉ እንደገና ደግሞ ከቁስለኞችም አሉ።
3: በጋምቤላ ክልል ኑዌር ብሔረሰብ ዞን ጅካ ወረዳ ነዋሪ እንደሆኑ የነገሩን ሌላው አስተያየት ሰጪም በህዝብ ማመላለሻ ተሽከርካሪ ላይ በደረሰው ጥቃት ህይወታቸው ያለፈ ሰዎች ቁጥር እየጨመረ እንደሚገኝ ገልጸዋል። ጥቃቱም የተደራጀና መጠነ ሰፊ እንደነበር የገለጹት ነዋሪው በባሱ ሲጓዙ የነበሩና ጉዳት የደረሰባቸው ሰላማዊ ሰዎች እንደሆኑም ጠቁመዋል። በጋምቤላ ክልል አቦል ወረዳ በተሽከርካሪ ላይ የሚደርሱ ጥቃቶች የተደጋገሙ ሲሆን ታጣቂዎቹ ማንነትን መሰረት ያደረገ ጥቃት እንደሚያደርሱ ነዋሪው አክለዋል።
5: ከዚህ ጋምቤላ ከተማን ተነስተው ወደ ኑዌር ዞን የሚሄድበት ጊዜ እነሱ በኮንቮይ ነው የሚሄዱ። ሁልጊዜ ታጅቦ ነው የሚሄዱት። የተወሰነ ትንሽ ፌደራል ፖሊስ ነበር እያጀቡ። ከዛ በኋላ እነሱ ታጠቁ ቡድን በብዛት መጥቶ መኪኖቹ በቃ ተኩስ ከፍተላቸው መኪኖቹ ላይ ማለት ነው እና ብዙ ሰዎች ተቀጥሏል።
3: ትናንት በባስ ሲንቀሳቀሱ የነበሩ መንገደኞች ላይ የደረሰው ጥቃትን ተከትሎ ዛሬ በጋምቤላ ከተማ ውስጥ ተኩስ ተከፍቶ እንደነበር ሌላው የከተማ ነዋሪ አስታውቀዋል። እነዚህ ተመሳሳይ የሆኑ ጥቃቶች በአቦል ወረዳ በኩል ወደ ኢታንግ የተባለ ወረዳ መስመር በሚያቀኑ መንገደኞች ላይ በተለያዩ ወቅቶች በታቀደ መልኩ ይፈጸማል ያሉት ነዋሪው እንዲህ ያሉ ጥቃቶች እልባት ካላገኙ ከዚህ የከፋ ጉዳት ሊያደርሱ እንደሚችሉ ተናግረዋል።
6: ጋምቤላ በጣም ከባድ ነው። ዛሬ ትላንት ጀምሮ በጣም አልነበረም ሰው ተገሏል ማለት ነው። መንገድ ላይ ከጋምቤላ ወደ ላር ትራንስፖርት ባሶች ቃር ተፈጽሟል። እዛው ጋር ብዙ ሰው ሞቷል። ወደ 16 ሰዎች ህይወት አልፏል። ቁስሎች ወደ 62-63 አካባቢ ሴቶችና ህጻናት አሉ። ብዙ ቁስሎች አሉ። ጠዋት ደግሞ የተወሰነ ቶክ ከተማ ላይ ነበረው ግን በርዷል። ቆሟል። አሁን
3: በጋምቤላ ክልል አቦል ወረዳ ውስጥ ተሳፋሪዎችን ጭነው በነበሩ ባሶች ላይ ጥቃት ደርሶ እንደነበር የክልሉ ሰላምና ጸጥታ ቢሮም አመልክተዋል። በጉዳዩ ላይ ማብራሪያ የጠየቅናቸው የጋምቤላ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ማበርኮር መንገድ ዳር ተደብቆ ጥቃት የሚያደርሱ አሉ በማለት የተናገሩ ሲሆን ስለ ጉዳዩ ዝርዝር መረጃ ለመስጠት የተቆጠቡና ይህንኑ ቃል በመናገር ነበር ስልካቸውን የዘጉት። ለዲደብሊው ዘገባ ነጋሰ ደሳለኝ ከመንዲ።
1: ዘገባዎቹ የእስካሁኑ ነበሩ። አድማጮች የምትከታተሉት ከጀርመን ቦን ከተማ የሚተላለፈውን የዶይቼ ቬለ ሬዲዮ የዕለተ ቅዳሜ ስርጭት ነው። መልካም ቆይታ።

0: የበሽ ታን አይነት በሙሉ ጥራርጎ ከቁሻሻ ጋራ ወርፉ ሙሉ ጫርጎ ፈሳሽውን ዙሃ ተውሳኩን ይሰደው ጤና መሆንናው እኛ የምን ወደው ከም ታልቆ በጋ
1: አዎ መስከረም ጠብቶ ዘጠነኛው ቀን ላይ ደርሰናል። አድማጮች ቆይታችሁ ከኛ ጋር እንደሆነ ተስፋለን። አሁን ወደ ሳምንታዊ ዝግጅቶች እንሻገር። ቀዳሚው የአድማጮች ማደር ነው።
2: የአድማጮች ማህደር
1: ውድ የአድማጮች ማደር ዝግጅት ተከታታዮች፣ በዚህም ሳምንት ከናንተ የመልካም ምኞት መግለጫዎች ደርሰውናል። ከጅንካው ደንበኛችን አለማየሁ መላከ የደረሰን ትዝብት ኮትሮው ትንሽ ለየት ይላል። ከጥቂት ደቂቃዎች በኋላ ተሰሙታላችሁ። ሌሎች አድማጮቻችንም ስንኝ ቋጥረው ልከውልናል። ለሁሉም በያላችሁበት ዘና ፈታ ብላችሁ ተከታተሉን። ስማቸውን አየር ላይ እንዳናውል የጠየቁን አንድ የዝግጅታችን ተከታታይ ከጀርመን ጎረቤት ሀገር ስዊዘርላንድ የላኩት አስተያየት ርዕስ እንዲህ ነው የሚያምርብን ይላል። ውድ ዶቼ ቬለዎች እንኳን ለአዲሱ ዓመት አደረሳችሁ። ባለፉት ሁለት ሳምንታት ስላገኘኋቸውና በአንድ ስዊድን ከተማ ስለሚኖሩ ትውልደ ኢትዮጵያውያንና ትውልደ ኤርትራዊ ማህበረሰብ የሚያምር ታሪክ ላውራላችሁ። እነዚህን ማህበረሰብ ለሶስት አስርት ዓመታት በየጊዜው እየሄድኩኝ ባየኋቸው ቁጥር ያላቸው ፍቅርና መቻቻል ይገርመኝ ነበር። ባለፉት ሁለት ሳምንታት ለሰርግና ለመልስ ታድሜ ሳያቸው ደግሞ ምነው አገር ቤትም እንደዚህ ብንሆን በማለት የመንፈስ ቅናት ያዘኝና ስለነሱ ማውራት ለሌላው ሰው ትምህርት ይሆናል ብዬ አሰብኩኝ። ጻፊው ታሪኩን እንዲህ ሲሉ ይቀጥላሉ። እነዚህ ወገኖች ወደዛ አካባቢ ሄዱት በአውሮፓ እንዳሉ በርካታ ትውልደ ኢትዮጵያዊና ትውልደ ኤርትራዊ ህይወታቸውን ለማሻሻል ወይ በስደተኝነት ወይ በቤተሰብ ቀለቀል ነው። አንዳንዶቹ በደርግ ሌሎቹም በኢህአዲግ ጊዜ ነው የወጡት። እዛም የተወለዱ ብዙ አሉ። የሚገርመው ታዲያ ጋብቻቸውም ጓደኝነታቸውም ዘር ያለየ ነው። ትግሬው አማራ አግብቷል፣ ክርስትና አንስቷል አንስታለች። ኤርትራዊው ኢትዮጵያዊ አግብቷል፣ ክርስትና አንስቷል አንስታለች። ይሄድኩበትም ሰርግ ጭምር ከሀገሬው ሰው ወይንም ከሌላ አፍሪካ ልጅም የተጋቡ አሉ። ልጆቻቸውንም አብረው እንደ ጓደኛ ሳይሆን እንደ ወንድምና እህት አሳድገዋል። አስቡት፣ ይህ ሁሉ ባለፉት 40 የሀገራችን ውስብስብ ዘመን ነው ሲሉ ጸሐፊው አሁንም ይቀጥላሉ። ይህ ማለት የሀገራችን ውጥንቅጥ እነሱንም አልፈተነም ማለት አይደለም። የባልና ሚስት ዘመዶች በሁለት በኩል ሆነው ሲዋጉ እንዴት አይፈተኑ? ደግነቱ ፍቅራቸው ፖለቲካውን በልጦ ሳይለያዩ ዘመኑን ዘለቁት። አሁንም ለፖለቲከኞች የጠብጠሪ ጆሮአቸውን ዘግተው በአንድ ላይ የአንዱ ልጃቸውን ሰርግ በህብረት ሲያደምቁ የአገሬው ሰው እንዴት ይቀናባቸው ነበር መሰላችሁ? እኔም ይህችን ትንሿን ማህበረሰባችንን ሳይ ምነው አገር ቤትም ያሉት እንደዚህ ለስልጣን ፈላጊዎች አታጣሉንም አታዋጉንም ብለው በፍቅር ቢኖሩ አስባለኝ። አሁንም ሀገር ውስጥ ላላችሁት የምለው ረፈድ እንጂ አልመሸም፣ ፍቅራችን ከምንም ይበልጣልና እምቢ ለጥላቻ እምቢ ለጦርነት እንበል። ማንኛውንም ችግራችንን በጠረጴዛ ዙሪያ እንፍታ፣ እንዲህ ስንዋደድ ነው የሚያምርብንና ብሏል ከስዊዘርላንድ ትዝብታቸውን በኢሜይል ያጋሩን አስተያየት ሰጪ። ውድ አድማጫችን ለአስተያየቱና ለተሳትፎ እናመሰግናለን። ይልመድቦ። ወደ ቀጣዩ ትዝብት እንለፍ። ከወደ ጅንካ ነው የደረሰን። ላኪው ደንበኛችን አለማየሁ መላክ ይቀጥላሉ።
3: ለዲ ደብሊው ሬዲዮ ክቡራን ክቡራት በየማረጋችሁ እንኳን ለአዲሱ ዓመት ሰላም ደረሳችሁ። ካስለመድኩት ትዝብት ትንሽ ወጣ ብዬ ጸሎተ ምህላ ላቀርብ ነው ቀጥዬ። ጸሎተ ምህላ ሙስሊም ክርስቲያኑ ሁሉም በየእምነቱ አልቅሶ ተማጽኗል ይሰማ ጸሎቱ። ክረምት በጋ ጸደይ ወቅቱ የተዛባ ለፍሬ ሳይበቃ ይከስማል አበባ። ምድር ተራቆተይ ፀሐዩ በረታ ፈጥነ ድረስልን የሰራዊት ጌታ። በጣም የሚገርመው የሚያደርገው ልዩ በጎርፍ ሲጥለቀለቅ ብርቅ ሆኖ ፀሐዩ፣ ሌላው በከፋ ድርቅ ሳር ቅጠሉ ደርቆ ዝናብ ይጠብቃል አለቅት ተጨንቆ። እባክ ፈጣሪ ሁሉን ለጸባዩ ዝናብ ለበዛበት ይድረሰው ፀሐዩ። ዝናቡንም አዝንብ በልክ በመጠኑ ልመናችን ስማ ያንተ ነው ስልጣኑ የሰሞኑ ወሬ የነፈሰው ዜና አጀብ የሚያስብል ነው ጉድ ይሰማል ገና የልጆቹን መራብ ወላጃ ላይ ብሎ መሞት ተጀምሯል በመርዞይ ተሰቅሎ ከነሩበት ቀይ ሳይንስ መሰደዱ የሚቀምሱት አጥተው በርሃብም ተጎዱ የለት ጉርሳቸውን አምላኮ ያደረ ፈጥነ ላክላቸው አይጡ እንጀራ የሙስሊም ክርስቲያኑ ዱዓ ወይም ህላ ጸሎታቸውን ስማ የጎደለው ሙላ እንደ ቸርነት ምረትን አብዛ በዛ ሁሉ ዓለም ሁሉን የምትገዛ እግዚኦ ማረን ጌታ ስማንኛን ጥሪ በምረት ጎብኘን ታደገን ፈጣሪ በ2019 በአዲሱ ዓመት ይውጣ ወደ ውጪ የጎመን ምንጨት ባዴ አበባ ምድር አሸብርቃ ሰማዩን ያድምቁት ከዋክብት ጨረቃ ሰላም ያርገን ጤና ከዳር እስከ ዳር ሐሳባችን ይምላ ይብዛልን ፍቅር በቤተሰቤና እንዲሁም በስሜ ተመኘሁላችሁ ሰላም ጤና እድሜ ደህና ቆዩኝ አልኩኝ በሰላም ክረሙ ተሰናበትኳችሁ አሌክስ ጤና አዳሙ አለማየሁ መላከ ደቡብ ኢትዮጵያ አሪዞን ጂንካ ጤና አዳም ሰፈር
1: ውድ አለማየሁ መላከ እናመሰግናለን አድማጮች ልክ እንደሳቸው ስልክ በመደወል አስተያየታችሁን በድምጽ ቀርጻችሁ ልትልኩልን ከፈለጋችሁ ስልክ ቁጥራችን 00492284291649495 ነው። ቀጣዩ መልእክት ከጥቁር አሚን ከደሴ ነው የደረሰን። እሳቸውም በሰላምታ ጀምሯል። ቀጥለው ለዛሬ ይዤ ቀረብኩት ነገር ቢኖር ሰሞኑን ከአዲስ አበባ ወደ ደሴ በጉዞ ላይ ሳለን ከአዲስ አበባ 80 ኪሎ ሜትር ርቀት ላይ ከመትገኘው ሸኖ ከተማ አካባቢ ስንደርስ ያልጠበቅነው አስደንጋጭ የመኪና አደጋ ተመለከትን። አደጋው የደረሰው ከኛ ፊት ወደ ደሴ ተሳፋሪዎችን ጭኖ ከፍጥነት ወሰን በላይ እየከነፈ በመጓዝ ላይ ያለ ፈጣን የህዝብ ማመላለሻ አውቶቡስ በመገልበጡ ነው። ወዲያው የስድስት ተሳፋሪዎች ህይወት ሲያልፍ በርካቶች ከባድና ቀላል የመቁሰል አደጋ እንደደረሰባቸው ለመመልከት ችለናል። በአደጋው ህይወታቸውን ያጡት ወገኖች ተሽከርካሪው ስለተጫናቸው የመኪና ማንሻ በቦታው ደርሶ መኪናውን ከተጫናቸው ሰዎች ላይ አንስቶ የሟቾችን ማንነት እንኳን ለመለየት በሚያስቸግር ሁኔታ የሰው ልጅ አስበበት ሳይደርስ እንደወጣ ሲቀር ማየት እጅግ የሚያሳዝን ልብ ሰባሪ ክስተት ነበር። ጳግሜ 1 እሁድ ጠዋት ሰሜን ሸዋ ሸኖ ከተማ አካባቢ በደረሰው አደጋ ከሞቱት ውስጥ አንዷ ከአራት ዓመት ልጅዋ ጋር ህይወቷ ያለፈው የኔ ጎረቤት የነበረች ሰው ነች። በአሁኑ ሰዓት በየትኛውም ቦታ በተሽከርካሪ አደጋ የብዙ ሰው ህይወት እየተቀጠፈ ያለው በዋናነት ከፍጥነት ወሰን በላይ በማሽከርከር ነውና እባካችሁ ለሁሉም አሽከርካሪዎች ከፍጥነት ወሰን በላይ ማሽከርከር ምን ያህል ከፍተኛ ዋጋ እንደሚያስከፍል በተደጋጋሚ የምናየው ስለሆነ ከፍጥነት ወሰን በላይ ከማሽከርከር ተቆጠቡ ሲሉ የአደጋውን አስከፊነት የሚያሳይ ቪዲዮ አያይዘው ይላኩልን ጥቁር አሚን ከደሴ ያሳስባሉ። መልክታቸውን ሲያገባድዱም ይህ ሁሉ ሲሆን ይህ አሳዛኝ አደጋ በእናንተ ለመዘገቡ አሳዝኖኛል ማለትም በየክልሉ የሚገኙ ዘጋቢዎቻችሁ ስለ ፖለቲካ ነክ ብቻ ከመፈንፈን የዚህ አይነቱን ክስተት ብዙ ጊዜ ሲዘግቡ ባለመስማቴ ጣቢያችሁን በዘግባ በኩል ሳስቶ ስለታየኝ ነው። በመጨረሻም ህዝባችንን ፈጣሪ በእዝነቱ ይጠብቅልን ይያልኩኝ የዛሬው መልክቲን በዚሁ ላብቃ የናንተው ጥቁር አሚን ከደሴ ብሏል። ውድ ጥቁር አሚን በቅድሚያ እንደዚህ አይነት አስከፊ መኪና አደጋ በቦታው ሆነው መታዘብ ስለነበሩ እናስናለን እንኳን ፈጣሪ ያተረፉ። በርግጥ እርሶ እንዳሉት ስላደጋው በወቅቱ መረጃ ስላልነበረን አልዘገብንም። ይሁንና ጉዳዩ እርሶም እንዳሉት እጅግ አሳሳቢ ነው። በተደጋጋሚ አስከፊ የመኪና አደጋዎች ይደርሳሉ። ያስታውሱ እንደው ከሶስት ወር ገደማ በፊት በደሴና ኮምቦልቻ መካከል ስለደረሰ ከባድ የመኪና አደጋ ዘግበን ነበር። በአደጋው የ31 ሰዎች ህይወት ወዲያውኑ አልፏል። በተጨማሪም በ28 ሰዎች ላይ ከባድና ቀላል የአካል ጉዳት ደርሶ ነበር። አሁን ደግሞ የሐረሩ ደንበኛችን የመቶ አለቃው ቤታሪኩን መልእክትና አስከተል።
4: ለምን እንገደል? አገርን ባጠናን ህዝብን ባሰባሰብን ፊደላትን ቀርጠን ብራናን በጻፍን ቀራ ሰንጥቀን ቀለማት በጥብጠን አቡጌዳ ብለን ተማርን ባሳወቅ እረ በምን ታምር በጥላት ተፈረጅ አክሱም ላሊበላን ያነጹ ጆቻችን ሞፈርና ቀንበር ድግርና ቀጥር ተጣርበው በሪዎችን ጠምደው ያረሱ ጆቻችን ዛሬ ምን ሆነው ነው የታለክንዳችን ያድዋው ምኒልክ የማጨው ተፈሪ የዶጋሌው ቁምቢ አሉላ ባንጋ የሮሙን ደራሴ ጀግናው አብዲሳጋ የቁርጥ ቀን እንቁ ጀግናው አሊ በርቄ ለአጽምክ ልስክድለት ልውደቅ ተንበርቄ። ያድዋው ምኒልክ የማጨው ተፈሪ የዶጋሌው ጀግና አሉላ ባንጋ የመቅደላው ቁጡ እጃ የሰጠው ካሳ ቃል ለምድር ለሰማይ እኔ አንተን ብረሳ በደም በስጋችን በነፍስ ባጥንታችን በአካላችን ቁራጭ ስንጥቅጥቅ ፍላጣ ባቀናናት አገር ባቀናናት ምድር እንዴት በዚህ ዘመን ተሳዳጅ እንሆን? ፊደላትን ቀርጠን ሕግጋት ቀመረን ሽመናን ሸምነን ግብርና አስተምረን ካውሬ ተራውጥተን ሰው ባደረግናቸው አረ ለምን በእኛ ጨከነው ዳቸው? እንጀራ መጋገር ያስተማረጃችን ፈትፍቶ ጠቅሎ ያበላ ጣታችን በምን ታምር ይሁን መገደል ያበቃን መታሰር ያበቃን መሰደድ ያበቃን እናንተም እውቁት ብለናል ብለን ተነስተናል መሞት መሰደድ መግላታት በቃን። ውቤ ታሪኩ መቶ አለቃ ሐረር ቸሪክ ተማን።

ፋሲል ከአዲስ አበባ ደግሞ ተከታዩን ይላሉ። ዲደብሊውች እንዴት ናችሁ? የዛሬዋን አዲስ አበባ ማታ ላይ ወጣ ብለው ሲቃኙ እጅግ ውብ ሆና በመብራት ድምቅ ፍንትው ብላ በውሃ ፏፏቴ ፏ ብላ ስትታይ የኋላ ታሪኳን ለማያቅሰው አቤት ውበት ብሎ እጁን በአፉ ጭኖ ሊገረም ይችላል። እንደኔ ላለ ግን አዲስ አበባ ተወልዶ ላደገ ሰው ይህ ብልጽግና ሚራክል ብሎ የሚመጻደቅበት የኮሪዶር ልማት በሺዎች የሚቆጠሩ ነባር የአዲስ አበባ ነዋሪዎችን ቤትና የሥራ ቦታ አፈራርሶ ታሪካዊ የሆኑ ሆቴሎችን፣ ሲኒማ ቤቶችን፣ መዝናኛዎችን፣ ቅርሳ ቅርሶችን፣ መንገዶችን፣ የሸቀጥና አገልግሎት መስጫዎችን፣ የነዳጅ ማደያዎችንና መሰል ሰው ተኮር ልማቶችን እንዳልነበሩ አድርጎ በሰው አልባ በሆኑ ጉኡዝ ማሸብረቅ ያጀቡኖ ኡና የሆኑ ብልጭልጭ ህንጻት አቀፉ የሚገኝ ከተማ ሆኗል። ረለሞኑ የከተማ ልማት ማለት እንዲህ ነባር የሆኑ ታሪካዊ ሴቶችን ሙሉ በሙሉ ንዶ ከተማን እንዳዲስ መልሶ መስራት ብቻ ይሆን እንዴ? ልማት እንዲህ ከሆነ ለኔ ልማቱ በአፍንጫ ይውጣ ባይነኝ ይላል የፋሲል የዚህ ሳምንት አስተያየት። ስሜ ይቆይ ያሉን አንድ አስተያየት ሰጪ ደግሞ እኛ በሌለን ዕውቀት መሪያችንን ስናኮስሰው የዓለም ዕውቅ መሪዎች የተደመሙበት ታላቅ መሪ ዶክተር አብይን ስለሰጠን ልንኮራ ይገባል ይላሉ። በዘንድሮ የብሪክስ አባል ሀገሮች በህንድ ኒው ዴሊ ባደረጉት ስብሰባ ላይ ኢትዮጵያና መሪዋ ከፍ ብለው የታዩበት ስብሰባ ነበር ለማለት እደፍራለሁም ይላሉ። ኢትዮጵያ በውጭ ጥላት ብቻ ሳይሆን በውስጥ ባንዳዎች ጭምር በተፈተንም በጀግኖች ልጆቿ ስሟ ከፍ ብሎ ለዘላለም ትኖራለች። ሀገር ኢትዮጵያ ጥላቶቿ በስተው ቢታዩም ትፈተናለች እንጂ ፈጽሞ አትሸነፍም ብሏል። ቀጣዩ መረጃና አስተያየት የደረሰን ወራ ከተባሉ ሰው ነው። ዲደብሊዎች እንዴት አመሻችሁ? ዛሬ ማለትም መስከረም 7 ቀን 2019 ዓ.ም በዕለተ ሐሙስ ከቀኑ 11 ሰዓት በኋላ በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን በምስራቅ መስቀን ወረዳ በሁለት ፈረስ ጋሪ ተሳፍረው በመጓዝ ላይ የነበሩ ሰዎች በበቆሎ ማሳ በመሸጉ ህግ ወጥ ታጣቂዎች ድንገት በተተኮሰባቸው ጥይት ብዙዎቹ እንደ ቅጠል ረግፈዋል። ክልሉ የአካባቢው ሰላም በአገር ሽማግሌዎች በእርቅ ተቋይቷል እያለ በየሚዲያው እየዞረ ቢጨፍርም የንጹሃን ሞት ግን እንደቀጠለ ነው። ማቆሚያም ማብቂያም አልተበጀለትም። ጥቃት ፈጻሚዎች ሙያ ማደሪያቸው፣ መሸሸጊያቸው፣ መውጫ መግቢያቸው እየታወቀ ባላየ የታለፈ እርቅ የሚባለው ነገር ዘለቄታ እንደሌለው በተደጋጋሚ የተፈጸሙ ዘግናኝ ድርጊቶች ማሳያ ናቸው ይላል የወራ አስተያየት። ቀጣዩን ስንኝ የላኩልን አበበ ይባላሉ። ዘመን እንቁ ይላል ርዕሱ። እንዳደይ አበባ እንደ ጸደይ ጅንበር ማልዳ ብቅ የምትል በጊዜ በቀመር እንደ ክት ቀሚስ እንዳማረው ጥለት እንደ ጠራው ሰማይ ወጋገኑ ፍክት እንደ ጸዳል ነጣት እንደ ባዘቱ ጥጥ ድምቃ የምትታይ እንደ አሸንክታብ ጌጥ እንደሚናፍቁት ካድማስ ወዲያ ማዶ ምናብ የሚያሻግር ልብን ሩቅ ወስዶ ከክረምቱ ሐሳብ ከጭጋጉ ነዱ ከዝምታ ቆፈን ከናፍቆት በረዶ ሙቀት ለምላሜን ሊያላብስ አዛምዶ አዲስ ዘመን መጣ አዲስ ቃል ሰንዶ። እንቁጣጣሽ እንቋደይ አብሪ ብርሃን አብሪ ፀሐይ ጻፊ ፊደል ተስፋ ሲሳይ ከዳመነው ልባችን ላይ በብርሃን ድምቀት በጮራ ብልጭታ በተስፋ ወጋገን ለታሞቀን በርታ አሮጌውን ካባ በክብር አስቀምጣ መስከረም ብቅ አለች ባደይ ተንቆጥቁጣ። ምኞት ይስመርልን ህይወታችን ይፍካ ይጨለመው በርቱ ሳቅ ይሁን በርካ አረሙ ይነቀል የሚያውከን ይጥፋ ቀየው ሰላም ይስፈን እርዝቃችን ይስፋ ያሰረን ይታሰር የመታን ይመታ ክፉን ያረቅልን ቋጠሩ ይፈታ ሁሉን ያስወብልን ቸርነቱ በስታ አመት ያቀዳጀን የዘመናት ጌታ። ተጻፈ በመሰረት መብራቴ መስከረም 1 ቀን 2019 ዓ.ም ተመረተ። ውድ ኢትዮጵያውያን ወገኖቼ እንኳን ለ2019 ዓ.ም በጤና አደረሰን አደረሳችሁ። በቸርነቱ ጠብቆ አመት ያቀዳጀን ልዑል እግዚአብሔር ይክበር ይመስገን የሰላም የስኬት የምህረት ዘመን ያደርግልን ብሏል ጻፊው። በዚሁ መልካምኞት የዛሬውን ከእናንተ የደረሱን አስተያየቶች የሚስተናግድበትን የአድማጮች ማህደር ክፍለ ጊዜ እናጠናቅ። ሳምንት መልክቶቻችሁን ይዘን እንድንቀርብ ጻፉልን ወይም ደውሉልን። እስከዛው መልካም ጊዜ።

0: አድማጮች በመከታተል ላይ የምትገኙት ከጀርመን ዶች ቬለ ሬዲዮ የሚተላለፈውን የአንድ ሰዓት ስርጭት ነው። ለሱዳኑ ጦርነት መባባስ የውጭ ኃይሎች ለተፋላሚ ኃይሎች የሚሰጡት የጦር መሳሪያ ድጋፍ ምክንያት ሆኗል ያለው የተባበሩት መንግስታት ድርጅት ለተዋጊዎቹ ድጋፍ የሚሰጡት የውጭ ኃይሎች ተጠያቂ እንዲሆኑ ጥሪ አቀርቧል። በሌላ በኩል ሰሞኑን በቀይ ባህር ግስጋሴያቸው የተጠናከረው የየመን ሁቲ አማጽያን በግብጽም ላይ ተጽዕኖ ማሳደር ጀምሯል። የዛሬው ትኩረት በአፍሪካ በእነዚህ ሁለት ጉዳዮች ላይ ያተኩራል። ሂሩት መለሰ አጠናቅረዋለች።
1: ትኩረት በአፍሪካ።
2: በጎርጎሮሳዊው 1945 ዓ.ም በ51 አባላት ተመስርቶ አሁን 193 አባል ሀገራትን ያቀፈው የተባበሩት መንግስታት ድርጅት በሚቀጥለው ሳምንት 81ኛ ጠቅላላ ጉባኤውን ማካሄድ ይጀምራል። የፊታችን ማክሰኞ በመስሪያ ቤቱ መቀመጫ በኒውዮርክ ተከፍቶ ለቀናት በሚዘልቀው የድርጅቱ ጠቅላላ ጉባኤ ላይ ንግግር ከሚያደርጉት መሪዎች መካከል የሱዳን ጦር አዛዥና የሱዳን መንግስት መሪ ጀነራል አብዱል ፈታህ አልቡርሃን ይገኙበታል። አልቡርሃን የፊታችን ሐሙስ ለጉባኤው ንግግር ያደርጋሉ ተብሎ ይጠበቃል። ከዚህ ሌላ ከጠቅላላው ጉባኤው ጎን ለጎን በሱዳኑ ግጭት ላይ በከፍተኛ ባለስልጣናት ደረጃ ውይይት ሊካሄድ እንደሚችልም ዲፕሎማቶች ከወዲሁ ጠቁመዋል። ይሁንና ዲፕሎማቶቹን ጠቅሶ ጉዳዩን የዘገበው AFP ግን በሱዳኑ ግጭት ላይ ከጉባኤው ጎን ለጎን ውይይት ሊካሄድ ይችላል ከማለት ውጪ እነማን እንደሚነጋገሩ አልገለጸም። ከተጀመረ 3 አመት ከ5 ወር ገደማ የሆነው በሱዳን ጦርና በፈጥኖ ደራሹ ኃይል መካከል የሚካሄደው ጦርነት በርካታ ሰዎችን ሲገድል ከ14 ሚሊዮን በላይ የሚሆን ህዝብ ደግሞ አፈናቅሏል። ከመቆም ይልቅ እየተባባሰ በሄደው ከዓለም እጅግ የከፋው በተባለው የሱዳን ጦርነት የበርካታ ሲቪሎች ህይወት መጥፋቱ ንብረቶችም መውደማቸው ቀጥሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ከጉባኤው አስቀድሞ በዚህ ሳምንት አጋማሽ በሰጡት መግለጫ በሱዳን ሁኔታው አስደንጋጭ መሆኑን ገልጸው የህዝቡ ስቃይም መባባሱን ለጋዜጠኞች ተናግረዋል። በግጭቱ ሁለቱ ተፋላሚ ኃይላት ተጠያቂነት እንዳለባቸው የተናገሩት ጉተሬሽ ግጭቱ የተባባሰው ግን የውጭ ሀገራት ውጊያውን ለሚያካሄዱት ኃይሎች በሚሰጡት ድጋፍ ምክንያት መሆኑን አጽንኦት ሰጥተው ተናግረዋል።
3: What is happening in Sudan is absolutely horrible.
4: በሱዳን እየሆነ ያለው እጅግ አስፈሪ ነው። በሱዳን ሰብአዊነት እጅግ አስከፊ ደረጃ ላይ ነው ያለው። የሱዳን ህዝብ የሚደርስበት ስቃይ ሊቋቋመው የማይችለው ነው። በግልጽ እንደሚታየው እርስ በርስ የተከፋፈሉትና የሚጋጩ ሱዳናውያን ተጠያቂነት አለባቸው።
2: ለጦርነቱ መባባስ ምክንያት ከሚባሉት መካከል ሁለቱ ተፋላሚ ኃይሎች ከውጭ ሀገራት የሚያገኙዋቸው የጦር መሳሪያዎች መሆናቸው ይጠቀሳል። እናም ጉተሬሽ ሰላማዊ ሰዎች ላይ ጥቃት የሚፈጸምባቸውን የጦር መሳሪያዎች ለሱዳን ተፋላሚ ኃይሎች የሚያቀብሉ ያሏቸው ሀገራትም ለግጭቱ መባባስ ተጠያቂ እንዲሆኑ በዚህ ሳምንት አጋማሽ ከጠቅላላው ጉባኤ አስቀድሞ በሰጡት መግለጫ ላይ ጥሪ አቅርበዋል።
4: ግጭቱ ከውጭ በሚመጡ በርካታ ሀገራት እንደሚባባስ እውነት ነው። ይህ ጉዳይ በተባበሩት መንግስታት የጸጥታ ምክር ቤት የባለሙያዎች ቡድን የተተነተነ ሲሆን የተደረሰባቸው መደምደሚያዎችም ግልጽ ናቸው። በእኔ እምነት አንዳንድ ሀገራት ለግጭት ተስፋፊ ወገኖች የሚያቀርቡት የጦር መሳሪያ በሲቪል ሰዎች ላይ ጥቃት ለመፈጸም በስፋት ጥቅም ላይ በሚውልበት ጊዜ ለእንደነዚህ አይነት ጣልቃ ገብነት ተጠያቂነት ሊኖር ይገባል።
2: የተባበሩት መንግስታት ድርጅት የሾመው የሱዳን ጉዳይ መርማሪ ቡድን የውጭ ሀገራት ታጣቂዎች በሀገሪቱ ያለውን ግጭት እያባባሱት ነው ሲል ከሷል። የተባበሩት መንግስታት ድርጅት ድጋፍ የሚሰጠው ገለልተኛ የተባለው የሱዳን አጣሪ ቡድን በቅርቡ ይፋ ባደረገው ዘገባ የተለያዩ ሀገራት ለሱዳን ተፋላሚ ኃይሎች ሰው አልባ አውሮፕላን ድሮንን ጨምሮ ስንቅና ትጥቅ በመስጠት በጦርነቱ በቀጥታ የሚሳተፉ ወታደሮችንም በመላክ ግጭቱን እያወሳሰቡት ነው ብለዋል። በዘገባው ወደ 2000 የሚሆኑ የቀድሞ የኮሎምቢያ ወታደሮች ከሱዳን ፈጥኖ ደራሽ ኃይሎች ጋራ በመሰለፍ የድሮን ስምሪት የመድፍና ሌሎች የተራቀቁ ዘመናዊ የጦር መሳሪያዎች የተኩስ ድጋፍ እየሰጡ መሆኑን ጠቅሷል። በተጨማሪም ከኢትዮጵያ ቻድና ደቡብ ሱዳን ናቸው ያሏቸው ተዋጊዎች ሴቶችን ጨምሮ በዋናነት ለፈጥኖ ደራሹ ኃይል በጦር ግንባሮች እንደሚያገለግሉ የአይን ማኞች መናገራቸውን ጠቅሶ ቡድኑ ዘግቦ ነበር። ለአመታት የዘለቀው የሱዳን ጦርነት በሀገሪቱ የምግብ ቀውሱን እጅግ አባብሶታል። ግጭቱ በፍጥነት እየተባባሰ የመጣ የምግብ ቀውስም አስከትሏል። ይህም በቂ ሰብአዊ ድጋፍ በማያገኙ መጠለያ ጣቢያዎች ውስጥ ባሉ በሺዎች በሚቆጠሩ ሰዎች ላይ ከፍተኛ ተጽዕኖ አሳድሯል። በጦርነቱ ምክንያት በርካታ የሱዳን ዜጎች ከመኖሪያቸው በመፈናቀላቸው በግብርና ምርትና በምግብ አቅርቦት ላይ ከፍተኛ ችግር አስከትሏል። ቀውሱ በተለይም ሴቶችና ህፃናትን እንዲሁም ተጋላጭ የህብረተሰብ ክፍሎችን ጨምሮ ብዙዎችን ለረሃብ ዳርጓል። በዋይት ናይል ክልል ኮስቲ በሚገኝ የስደተኞች መጠለያ ጣቢያ ውስጥ ወደ 10,000 የሚጠጉ ተፈናቃዮች ይገኛሉ። የተረጋጋ የሰብአዊ ድጋፍ ባለመኖሩም የተፈናቃዮቹ የኑሮ ሁኔታ እጅግ በጣም አስቸጋሪ ነው። እንደ እህል ውሃና መድኃኒት ያሉ መሰረታዊ አቅርቦቶች እጥረት ስላለ ብዙ ቤተሰቦች በአካባቢው ነዋሪዎች በሚሰጥ ድጋፍ ህይወታቸውን ለማቆየት ተገደዋል። በመጠለያ ውስጥ የምትገኘው አይሻ አልኑር እንደምትለው በዚያ ያሉ ተፈናቃዮች የምግብም ሆነ የውሃ እርዳታ ስለማያገኙ ይዘው የመጡትን ምግብ ነበር እስከዛሬ የሚበሉት። ምግቡም አሁን እያለቀባቸው ነው።
4: ወደ ስደተኞች መጠለያ ከመጣሁበት ጊዜ ጀምሮ ምንም አይነት እርዳታ አላገኘሁም። እዚህ በጣም መሰረታዊ የሆነውን የመጠጥ ውሃ እንኳን ማግኘት አንችልም። ይዤ የመጣሁት ምግብ ሊያልቅ ተቃርቧል። ምግብ በራሳችን መፈለግ አለብን። ነገር ግን በአብዛኛው የምናገኘው ምግብ ለመላው ቤተሰብ በቂ አይደለም።
2: ለረዥም ጊዜ የዘለቀው የምግብና የመሰረታዊ የጤና አገልግሎት እጥረት በስደተኞች መጠለያዎች ውስጥ የሚኖሩ ሴቶችና ህፃናትን ህልውና እንዲሁም ጤና ከፍተኛ አደጋ ላይ ጥሎታል። በርካታ ቤተሰቦች በረሃብና በህመም እየተሰቃዩ ሲሆን አንዳንድ ህፃናትም በተመጣጠነ ምግብ እጥረት ምክንያት ህይወታቸው አልፏል። ከመካከላቸው አንዱ በመጠለያው የምትገኘው የማካ ሀሳብ አልናቢ ልጅ ነው።
4: ከአምስት ልጆቼ አንዱ ሞቷል። ሌሎች ሶስቱ ደግሞ ለረዥም ጊዜ ምግብ ባለማግኘታቸው ምክንያት ከፍተኛ የተመጣጠነ ምግብ እጥረት አለባቸው። የሞተው ልጄ የ12 ዓመት ልጅ ነበረ። ከመሞቱ በፊት በደም ማነስና በጉበት በሽታ ይሰቃይ ነበር። ነገር ግን እሱን ለማዳን የሚያስችል መድኃኒት ወይም የተመጣጠነ ምግብ ለመግዛት የሚያስችል ገንዘብ አልነበረኝም።
5: ያኩል አሸማ የኩም የኩሚለው ደም
2: ብላለች ተፈናቃዋ ማካ ሀሳብ አልናቢ። የሱዳኑ ግጭት በአሁኑ ወቅት የሀገሪቱን የጤና አጠባበቅ ስርዓትም በእጅጉ ጎድቶታል። እንደ ኮሌራና ኩፍኝ ያሉ ተላላፊ በሽታዎች በተደጋጋሚ በሚከሰቱበት በዚህ ወቅት በርካታ የሕክምና ተቋማት አገልግሎት መስጠት አልቻሉም። ግጭቱ የሚቀጥል ወይንም የሚባባስ ከሆነ በሱዳን ያለው ሰብአዊ ቀውስ ይበልጥ ሊባባስ እንደሚችል የተባበሩት መንግስታት ድርጅት አስጠንቅቋል። የየመን ሁቲ አማጽያን ሰሞኑን ተጨማሪ የቀይ ባህር የንግድ መተላለፊያ መስመሮችን መያዛቸውን አጠናክረዋል። የእንቅስቃሴያቸው ኢላማም ይፋዊ ጠላታቸው ሳውዲ አረቢያ ብትሆንም ግብጽም አደጋ ላይ መሆኗን የዶቼ ቬለው ከርስተን ክኒፕ ዘግቧል። መጀመሪያ ላይ ቢያንስ ሁሉም አይነት መርከቦች ማለፍ ይችላሉ ሲሉ ነበረ የየመን ሁቲ አማጽያን ቡድን ቃል አቀባይ ከዚህ ቀደም የገለጹት። በቀይ ባህር በኩል የሚደረገው ጉዞም ደህንነቱ የተጠበቀ ይሆናል። ሆኖም ከሳውዲ አረቢያ የሚመጡ መርከቦች በዚህ የባህር መስመር እንዲያልፉ አይፈቀድላቸውም ብለው ነበረ ቃል አቀባዩ። ይህ መግለጫ የተሰጠው የሁቲ ታጣቂ ቡድን በባህር መስመሩ ደቡባዊ መግቢያ ላይ ያለውን ተጽዕኖ ለማጠናከር በሚያደርገው እንቅስቃሴ ወቅት ነበረ። አሁን ደግሞ ሁቲዎች በቀይ ባህር መግቢያ ላይ የምትገኘውን ማዩን ወይንም ፔሪም የተባለችውን ትንሽ በእሳተ ገሞራ የተፈጠረች ደሴትን እንዲሁም ሌሎች የየመን የባህር ዳርቻ አካባቢዎችንና አንዳንድ ትናንሽ ደሴቶችን በቁጥጥራቸው ስር አድርገዋል። እነዚህ እንቅስቃሴዎችም ሁቲዎችን በምትቃወመውና ከዚህ ቀደም ከእነርሱ ጋር ጦርነት አካሂዳ ሳይሳካላት የቀረችው ሳዑዲ አረቢያ ላይ ጫናውን ጨምረዋል። ግብጽም ላይ ጫናው እየበረታ ነው። በቀይ ባህር ላይ የሚጓጓዙ መርከቦች ቁጥር መቀነስ ለአገሪቱ እጅግ አስፈላጊ ከሆኑት የሀገር ውስጥ ገቢ ምንጮች አንዱ በሆነው የስዊዝ ቦይ ላይ ተጽዕኖ ያሳድራል። ሁቲዎች በቅዳቸው በመስመሩ የመርከቦች እንቅስቃሴን ሙሉ በሙሉ የማቆም እቅድ እንደሌላቸው ምልክት ማሳየት የፈለጉ ይመስላል። የባብ ኤል ማንዴብ ሰርጥ በየመንና በአፍሪካ ቀንድ መካከል የሚገኝ መስመር ነው። መርከቦች ወደ ቀይ ባህር ለመግባት በሰርጡ በኩል ማለፍ አለባቸው። የሳውዲ አረቢያ ያሉኑ አሁንም በባብ ኤል ማንዴብ ሰርጥ የሚተላለፉ መርከቦች ቁጥር ቢቀንስም ያን ያህል ጎልቶ የሚታይ አለመሆኑ ነው የሚነገረው። እንደ ሮይተርስ የዜና ወኪል ዘገባ ባለፈው ቅዳሜና እሁድ በስዊዝ ቦይ 24 መርከቦች አልፈዋል። በዚህ ሳምንት ሰኞ 21 መርከቦች ተጉዘዋል። ባለፈው ሐምሌ መጀመሪያ ላይ ግን በአማካይ በቀን 47 መርከቦች በሰርጡ ይተላለፉ ነበር። በርሊን በሚገኘው የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም የአፍሪካና የመካከለኛው ምስራቅ ክፍል ከፍተኛ ተመራማሪ ስቴፋን ሮል እንደሚሉት ሁቲዎች በርግጥም በእስያና በአውሮፓ መካከል ያለውን ግንኙነት ሊያቋርጡ ወይንም ቢያንስ ከፍተኛ መስተጓጎል ሊፈጥሩበት ይችላሉ። ስለዚህ በስዊዝ ቦይ ላይ የሚፈጠረው ትክክለኛ መስተጓጎል ምን ያህል ከባድ እንደሚሆን መጠበቅና ማየት እንደሚገባም ተመራማሪው ተናግረዋል። ታዲያ ለግብጽ ይህ አዲስ መስተጓጎል የመጣው ባልተጠበቀ ወቅት ነው። በጎርጎሮሳዊ 2023 ዓ.ም መጨረሻ ላይ በዚህ መስመር የተጣሉት የሁቲ ጥቃቶች በስዌዝ ቦይ ላይ የነበረውን ንግድ አስተጓጉሎ ነበረ። እንደ ዓለም አቀፉ የገንዘብ ድርጅት ገለጻ በጎርጎሮሳዊ 2024 ዓ.ም ከስዌዝ ቦይ የሚገኘው ገቢ በ6 ቢሊዮን ዶላር ወይንም በ5.2 ቢሊዮን ዩሮ ቀንሷል። አሁን ካለው የጸጥታ ቀውስ በፊት ደግሞ ግብጽ በየዓመቱ ከስዊዝ ቦይ ከ9 ቢሊዮን እስከ 10 ቢሊዮን ዶላር ታገኝ ነበር። የአፍሪካና የመካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ስቴፋን ሮል ሁኔታው በጎርጎሮሳዊ 2023 ዓ.ም ከነበረው ጋር ሲነጻጸር በርግጥ አስቸጋሪ ነው ይላሉ። ሆኖም ባለፉት ከአንድ እስከ 3 ወራት ከነበረው ሁኔታ ጋር ሲነጻጸር ግን ያን ያህል አሉታዊ የሚባል እንዳይደለ ተናግረዋል።
4: እዚህ ላይ ለግብጽ በጎ ነገር ሁቲዎች በባብ አልመንደብ ሰርጥ መርከቦች በነጻነት እንዲንቀሳቀሱ ማድረጋቸው ነው። በዚህም በግብጽም በስዊዝ ቦይ ላይም በሚካሄድ የንግድ ሆነ የሌሎች መርከቦች እንቅስቃሴ ላይ ምንም አይነት ችግር አይፈጥርም። በአንጻሩ የሳውዲ አረቢያ መርከቦች ግን ኢላማቸው መሆናቸውን ሁቲዎች አሳውቀዋል።
2: ይሁንና ግብጽ ችግሩን ለመቋቋም ጠንካራ ድጋፍ የሚያስፈልጋት ሀገር መሆኗን ነው ሮል ያስረዱት።
4: ግብጽ አሁንም በጎርጎርሳዊ 2025 ከየመን የሚሰነዘሩ ጥቃቶችን ለመመከት በይፋ ከሳውዲ አረቢያ ጋር ሙከራ ያደረገው ጥምረት አካል ነች። ነገር ግን ግብጽ ጠንካራ ድጋፍ ካላገኘች ተሳትፏ እዚህ ግባ የሚባል አይደለም።
2: በሆርሙዝ ሰርጥ መዘጋት ምክንያት የነዳጅ ዋጋ በመጨመሩና በአማራጩ መስመር አፍሪካን ለመዞር ከፍተኛ ወጪ የሚወስድ በመሆኑ መርከቦች በእስያና በአውሮፓ መካከል ሲጓዙ ቀይ ባህርን ሲጠቀሙ ቆይተዋል። የስዊዝ ቦይ ባለስልጣን እንደዘገበው በጎርጎሮሳዊ 2025-2026 የበጀት ዓመት ገቢው ወደ 4.67 ቢሊዮን ዶላር ወይም 4.5 ቢሊዮን ዩሮ አድጓል። ሳውዲዎች በቅርቡ የኢራን ቡድኖች ሰነዘሩ ባሉት የድሮን ጥቃቶች የሳውዲ አረቢያ የምስራቅ ምዕራብ የነዳጅ ማስተላለፊያ መስመር ቢያንስ ለበርካታ ሳምንታት አገልግሎት አልሰጠም። ሳውዲ አረቢያ በኢራንና በአሜሪካን ጦርነት ምክንያት የሆርሙዝ ሰርጥ ሲዘጋ በቀን ከ4 ሚሊዮን እስከ 5 ሚሊዮን በርሜል ነዳጅ ዘይት በዚህ 1200 ኪሎ ሜትር ርዝመት ባለው የቧንቧ መስመር ነበረ እንዲተላለፍ የተደረገው። ይህ የቅርብ ጊዜ ጉዳት እስከ 4% የሚሆነውን የዓለም የነዳጅ አቅርቦት አደጋ ላይ ሊጥል ይችላል ሲል ሮይተርስ ዘግቧል። በእርግጥ ሁቲዎች በባብ ኤል ማንዴብ ሰርጥ ይዞታቸውን ማጠናከራቸው በግብጽ ላይ የኢኮኖሚ ጫና ሊያሳድር እንደሚችል መቀመጫውን ኳታር ያደረገው በዓለም አቀፍ ጉዳዮች የመካከለኛው ምስራቅ ምክር ቤት የተባለው የጥናት ተቋም የፋርስ ባህረ ሰላጤና የቀይ ባህር መስመሮች ሁለቱም ይበልጥ አደገኛ ሊሆኑ የሚችሉበት ሁኔታ እንደሚኖር አስጠንቅቋል። እንደ ተቋሙ ሁለቱም መስመሮች እንደ ገለልተኛ አማራጭ ሊታዩ አይችሉም። በግብጽም ላይ በማያጠራጥር ሁኔታ የኢኮኖሚ ጫናን መጨመሩ አይቀርም ብሏል ተቋሙ። ታዲያ ግብጽ በዚህ ጉዳይ ላይ ምን ማድረግ ትችላለች? እንደ ዶቼ ቬለው የኬርስተን ክኒፕ ዘገባ በጂኦፖለቲካዊ አነጋገር ግብጽ ብዙ ማድረግ የምትችለው ነገር የለም። የመን ያሉት ሁቲዎች በግብጽ ላይ በተዘዋዋሪ መንገድ ብቻ ነው ተጽዕኖ ያደረጉት። ግብጽ በጎርጎሮሳዩ በ1960ዎቹ በየመን ጣልቃ ገብነት እንደነበራት ይታወሳል። በወቅቱ ሀገሪቱ በየመን አዲስ መንግስት እንዲቋቋም በሺዎች የሚቆጠሩ ወታደሮቿ ልካ ነበረ። ይህም በመጨረሻ ለአመታት የዘለቀ ጦርነትን አስከትሏል። ስለዚህ ግብጽ አሁን ቁጥብነትን ትመርጣለች። አሜሪካንና ሳውዲ አረቢያ ሁቲዎችን ለመመከት ያደረጉት ሙከራ አለመሳካቱንም ተገንዝባለች። ስለዚህ ግብጽ ሁኔታው ወዴት እንደሚያመራ መጠበቅና ማየትን የመረጠች ይመስላል። አገሪቱ ከሳውዲ ጋር የተጠበቀ ወዳጅነት ያላት ቢሆንም በሳውዲ አረቢያና በሁቲዎች መካከል ግጭቱ ይበልጥ ቢባባስ ኢኮኖሚዋ ላይ ጉዳት ሊደርስበት ይችላል ተብሏል። አድማጮች፣ የዛሬው ትኩረት በአፍሪካ የስካሁኑ ነበር። ሂሩት መለሰ ነኝ። ደህና ቆዩኝ።
0: ሂሩት መለሰን አመሰግናለሁ። አሁን ከምሽቱ 1 ሰዓት ከ55 ደቂቃ ሆኗል ኢትዮጵያ ላይ። እዚህ ጀርመን ደግሞ 1 ሰዓት ወደ ኋላ ነን። አድማጮች፣ አርስተ ዜናውን ባጭሩ ላሰማችሁ። በደቡባዊ ትግራይ ማይጨው ከተማ የድሮን ጥቃት መፈጸሙን የክልሉን መገናኛ ብዙሃን ጠቅሶ የትግራይ ቴሌቪዥን ዘገበ። ዛሬ ረፋድ 5 ሰዓት ከ30 ደቂቃ ላይ ተፈጽሟል በተባለው ጥቃት በሰላማዊ ሰዎች ላይ የመቁሰል አደጋ መድረሱንና የንብረት ውድመት ማስከተሉ ተገልጿል። በጋምቤላ ክልል ታጣቂዎች በህዝብ ማጓጓዣ ተሽከርካሪ ላይ ባደረሱት ጥቃት በትንሹ 10 ሰዎች ተገደሉ፣ ሌሎች በርካቶች ቆሰሉ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን እና በአጉራባች የኦሮሚያ ክልል አካባቢዎች በአማራ ተወላጆች ላይ እየተፈጸመ ያለው ጥቃት በአካባቢው አስተዳደር ጭምር የተደገፈ ነው ሲል የአማራ ብሔራዊ ንቅናቄ አብን ከሰሰ። ሳውዲ አረቢያ መዲና ሪያድ ውስጥ የፍንዳታ ድምጽ መስማቱ ተዘገበ። በመዲናዋ የፍንዳታ ድምጽ የተሰማው ከሌሊት ጀምሮ በዋና ከተማ ሪያድና በተለያዩ የአገሪቱ ክፍሎች የአየር ጥቃት ስጋት መኖሩን የሚያሳውቅ የማስጠንቀቂያ ድምጾች ሲሰሙ ከቆዩ በኋላ ነው። ዴንማርክ አሜሪካ በግሪንላንድ ደሴት ላይ ዘላቂ ቁጥጥር እንዲኖራት የሚያስችል አስገዳጅ የደህንነት ስምምነት መደረጉን በበጎ መቀበሏን አሳወቀች። ሩሲያውያን ትናንት ድምጽ መስጠት በጀመሩበት የፓርላማ ምርጫ በኦንላይን የምርጫ ስርዓት ላይ የሳይበር ጥቃት መፈጸሙ ተነገረ። አትሌት ልቅና አምባው ዴንማርክ ኮፕናግን እያስተናገደች በሚገኘው የዓለም የጎዳና ላይ ሩጫ የአምስት ኪሎ ሜትር ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ አሸነፈች። አርስተ ዜናው ነበረ። ስርጭታችንን ዘግይታችሁ መከታተል ለጀመራችሁ አድማጮቻችን ሙሉ ስርጭቱን የዲደብሊው አማሪክ ድረገጽ ላይ ታገኙታላችሁ። መልካም ምሽት። ልደት አበበ ነኝ። ጤና ይስጥልኝ።